0: ስላሴ ይመስል ስላሴ አሟላ በጎደለ ይሙላ በረከት በሚል ዘይ
1: ከባሩ እግዚአብሔር ተናንተ ጋር ይሁን እድሜና ጤና ይስጥሽ እግዚአብሔር ተናንተ ጋር ይሁን
0: አገራችን